0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ተነስተልኝ እንደምናላችሁ መስከረም 7 2019 አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን 6 ርዕሶች ይካተቱበታል። ደቡብ ኢትዮጵያ ውስጥ በቅርቡ በደረሰ ጥቃት የተፈናቀሉ ከ11600 በላይ ሰዎች እርዳታ መማጸናቸውን የሚቃኘው ግን የመጀመሪያው ዘገባችን ነው። የኢትዮጵያ ትምህርት ሚኒስቴር በቅርቡ በወሰነው ጉዳይ ላይ ባጭሩ ስምረት የሚባለው የትግራይ ተቃዋሚ ፓርቲ መሪዎች ተቃራኒ አቋም መያዛቸውን የሚያወሳው ይከተላል። የኢትዮጵያ አስቸኳይ የሕክምና ቡድን ዓለም አቀፍ ዕውቅና ማግኘቱ የኢትዮጵያ የሞባይል ኢንተርኔት አገልግሎት ደካማና ውስን መሆኑን ሊቢያ የገቡ ስደተኞች መከራንና የአውሮፓ ሕብረት ኮሚሽን ፕሬዝደንት የመርህ ንግግርን የሚተነትኑ ዘገቦችም አሉን። ሳምንታዊ የባህል መድረክ ስለ አንድ ኢትዮጵያዊ ጀርመናዊ ምሁርና ፖለቲከኛ ለከንቲባነት ሊወዳደሩ ማቀዳቸውን የሚያወሳው ከዓለም ዜናን ጀምር የዕለቱ ተረኛ አዜብ ታደሰ ታሰማናለች።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። በደቡብ ኢትዮጵያ ህዝቦች ክልል ኮንሶ ዞን ባለፈው ሳምንት አጣቂዎች ከጳጉሜ 5/2018 ዓ.ም ጀምሮ አደረሱት በተባለው ጥቃት ከመኖሪያቸው የተፈናቀሉ ነዋሪዎች በአስቸጋሪ ሁኔታ ውስጥ እንደሚገኙ ገለጹ። የስምረት ፓርቲ ስራ አስፈጻሚ ትምህርት ሚኒስቴር ትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች ወደ ሌሎች ተቋማት እንዲመደቡ የወሰደውን እርምጃ በአወንታ ተቀበለው። ዩናይትድ ስቴትስ ለደቡብ አፍሪካውያን አዲስ የቪዛ ገደብ ፖሊሲ ማውጣቷን አስታወቀች። የቪዛ ገደቡ ተፈጻሚነቱ በግልጽ ማላይ እንደሆነ ባይነገርም መድሎ በሚያበረታቱ፣ አመጽ በሚያነሳሱ ወይም የመሬት ውርስን በሚቀሰቅሱ ሰዎች ላይ ብቻ እንደሆነ ተነግሯል። ዜናው በስርስር። በደቡብ ኢትዮጵያ ህዝቦች ክልል ኮንሶ ዞን ባለፈው ሳምንት ታጣቂዎች ከጳጉሜ 5/2018 ዓ.ም ጀምሮ አደረሱት በተባለው ጥቃት ከመኖሪያቸው የተፈናቀሉ ነዋሪዎች በአስቸጋሪ ሁኔታ ውስጥ እንደሚገኙ ተገለጸ። በዞኑ የተፈናቀሉ ነዋሪዎች በአሁኑ ጊዜ በአጎራባች መንደሮች በየዛፎች ስር ሳይቀር ሁሉ ተጠልለው እንደሚገኙ ተናግረዋል። ተፈናቃዮቹ ለዶይቼ ቬለ እንደገለጹት አስቸኳይ የምግብና የመጠለያ ድጋፍ ባለማግኘታቸውም በአስቸጋሪ ሁኔታ ውስጥ ይገኛሉ።
3: አሁንም ምንም ያገኘነው ነገር የለም። ህዝቡ ተጨናንቆ በየሜዳ በየመንገድ ላይ በየሰው ቤት በርንዳ ጫካ ተበታትነን ነው ያለ ነው። መንግስት በመጣና ያ የተከሰተውን ጦርነት ወደ እርቅ ወደ መረጋጋት ቢመጣ እንፈልጋለን። ሁለተኛው ደግሞ ቢበላ የሚጠጣ ነገር ምንድን ነው ቢደርስልን።
2: በጥቃቱ 1990 አባወራዎችና እማወራዎች መፈናቀላቸውን ለዶቸቨሌ ያረጋገጡት የኮለሜ ወረዳ የአደጋ ስጋትና ምግብ ዋስትና ጽፈት ቤት የስራ ኃላፊ 75 መኖሪያ ቤቶች፣ 2 ትምህርት ቤቶችና 1 የጤና ኬላ በታጣቂዎች መቃጠላቸውንም ተናግረዋል። ዜና መጽሔት ዝርዝሩን በስፋት ይዟል። የስምረት ፓርቲ ስራ አስፈጻሚ ትምህርት ሚኒስቴር ትግራይ ክልል ውስጥ በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች ወደ ሌሎች ተቋማት እንዲመደቡ የወሰደውን እርምጃ በአዎንታ እንደሚመለከተው አስታወቀ። በፓርቲው ፕሬዝዳንት በአቶ ጌታቸው ረዳ ይፋ የሆነው መግለጫ እንደሚያሳየው ተማሪዎች በጊዜያዊነት በሌሎች ከፍተኛ የትምህርት ተቋማት እንዲመደቡ መወሰኑን አድንቋል። እስካሁን ከ5000 በላይ ተማሪዎች የዝውውር ማመልከቻ ማስገባታቸው ያለውን የስምረት ፓርቲ ምክትል ፕሬዝዳንትና የትምህርት ሚኒስቴር ዴኤታ ክንዲያ ገብረ ህይወት መናገራቸውን የሀገር ውስጥ መገናኛ ብዙሃኖች ዘግበዋል። የትግራይ ክልል ኮሚኒኬሽን ቢሮ በበኩሉ ይህንን ውሳኔ ውድቅ ማድረጉን የቢሮው ኃላፊ አብርሃም ማጎስ ሰሞኑን ለዶቼ ቬለ ገልጸዋል።
4: በስርዓቱ በኩል ትግራይ ላይ የተፈጸመ የነበረው የብሔራዊ ህልውና አደጋ ውስጥ ለማስገባት እንቅስቃሴ እሱ አንድ አካል ነው። ያው ቀጣዩን ትውልድ የመጉዳት የማድፈርና በመሃይምነት ውስጥ እንዲቀጥል የማድረግ ሐሳብ ያለው ነው። ስለዚህ ቀጣይ የማጥቃት እንቅስቃሴ ነው ብለን ነው የምንወስደው እኛ ማለት ነው።
2: የጊኒ ሚዲያ ተቆጣጣሪ መስሪያ ቤት የፈረንሳዩ ማሰራጫ ጣቢያ ፍራንስ 24 ወይም 24 ፕሬዚዳንት ማማዱ ዱምቡያን መንግስት ገልባጭ ፕሬዚዳንት ብሎ ከገለጻቸው በኋላ የስርጭት ጣቢያውን አስጠነቀቀ። ዱምቡያ በጎርጎሮሳውያኑ ታህሳስ 2025 የፕሬዝደንትነቱን መንበር በይፋ ከመቆናጣታቸው በፊት በጎርጎሮሳውያኑ 2021 በወታደራዊ መፈንቅለ መንግስት የጊኒን ስልጣን መንጠቃቸው ይታወሳል። የጊኒ የሚዲያ ተቆጣጣሪ ባለስልጣን እንደተናገሩት ሚዲያው የምርጫ ህግጋትን ችላ ብሏል። ስለዚህም የፈረንሳዩ ማሰራጫ ጣቢያ 24 የአውርታ ርማቶችን እንዲያደርግ ታዟል። ይህ አይነት ክስተት እንደገና ቢደገም ማዕቀቦች ሊጣሉ ይችላሉ ሲሉም አስጠንቅቀዋል። ፍራንስ 24 የተባለው የስርጭት ጣቢያ በበኩሉ የቃላት አጻጻፍ ስህተት መሆኑን አምኖ ይቅርታ እንደሚጠይቅና በቀጥታ ስርጭት እንደሚያስተካክልም ገልጿል። ዩናይትድ ስቴትስ ለደቡብ አፍሪካውያን አዲስ የቪዛ ገደብ ፖሊሲ ማውጣቷን አስታወቀች። ይህ በደቡብ አፍሪካ ላይ የወጣው አዲስ የቪዛ ገደብ የትራምፕ አስተዳደር በደቡብ አፍሪካ አናሳ በሆኑት በነጮቹ አፍሪካውያን ወይም አፍሪካና ላይ በዘር ላይ የተመሰረተ መድሎ ተፈጽሟል ሲል ክስ ባቀረበበት ወቅት መሆኑ ነው። ዩናይትድ ስቴትስ ከሌሎች እርምጃዎች ጋር በተያያዘ ኢፍትሃዊ የመሬትና የስራ ህግጋትን በተመለከተ የደቡብ አፍሪካን መንግስት ከሳለች። ይህ ክስ የተሰማው የነጮች የበላይነት አቀንቃኝ የሆነው የአፓርታይድ አገዛዝ ከተገረሰሰ ከ30 ዓመታት ገደማ በኋላ መሆኑ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደቡብ አፍሪካ በአፍሪካነሮች ላይ ያነጣጠረ የዘረኝነት ቅሬታን በከፍተኛ ሁኔታ በማሳደድ ኢኮኖሚዋን እያወደመች ነው ሲሉ ከሰዋል። አሜሪካ በቪዛ ገደብ ፖሊሲ ለውጦች የሚነኩ ግለሰቦችን ስም ግን አልጠቀሰችም። የቪዛ ገደቡ የሚመለከተው መድሎ በሚያበረታቱ፣ አመጽ በሚያነሳሱ ወይም የመሬት ውርስን በሚቀሰቅሱ ሰዎች ላይ ብቻ እንደሆነም ተነግሯል። የአፓርታይድ አገዛዝ ከተገረሰሰ በኋላ ብዙም ሳይቆይ ወደ አሜሪካ የተጓዙት የደቡብ አፍሪካ ተወላጅና ዋና የትራምፕ ለጋሽ ኤሎን ማስክ በተለይ በደቡብ አፍሪካ መንግስት ላይ ከፍተኛ ትችት በማቅረባቸው ይታወቃሉ። የደቡብ አፍሪካ መንግስት በበኩሉ በአገሪቱ ውስጥ በነጮች ላይ መድሎ ስለመኖሩ ምንም መረጃ እንደሌለ አጥብቆ ይከራከራል። አድማጮች፣ በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። በፍልስጤም ጋዛ ሰርጥ በጦርነት ጉዳት ደርሶበት የነበረው አንድ ህንፃ በመፍረሱ 6 ህፃናትን ጨምሮ ቢያንስ 21 ሰዎች ሞቱ፣ ከ14 ሰዎች በላይ ደግሞ ጉዳት ደርሶባቸዋል። ህንፃው ሲፈርስ በህንፃው ውስጥ የነበሩ በርካታ ሰዎች በፍርስራሹ ስር ተውጠው መቅረታቸው ተዘግቧል። የአደጋ ጊዜ ሰራተኞች ትናንት ረቡዕ በፍርስራሹ ውስጥ ፍለጋቸውን ቀጥለው ነበረ። በጦርነት ከፍተኛ ጉዳት የደረሰባት የፍልስጤም ግዛት ውስጥ ከባድ የመቆፈሪያ መሳሪያዎች ባለመኖራቸው ብዙዎች በፍርስራሽ ውስጥ ሰዎችን ለማዳን ፍለጋ

0: ይዞታል። እስራኤል በበኩሏ እነዚህ አይነት ከባድ መሳሪያዎችን ከሃማስ ታጣቂዎች እጅ ለማራቅ እንደምትፈልግ ገልጻለች። የኮዞፎ የቀድሞ ፕሬዝዳንት ሃሺም ታቺ በኔዘርላንድ በተካሄደ ችሎት የጦር ወንጀል ፈጽመዋል ተብለው ጥፋተኛ ተባሉ። ሃሺም ታቺ በጎርጎሮሳውያኑ 1998 እና 1999 ከሰርቢያ ነጻ ለመውጣት በተደረገው ጦርነት ወቅት ተፈጽመዋል በተባሉ የጦር ወንጀሎች ወንጀል ፈጽመዋል ተብለዋል። በወቅቱ ታቺ የኮሶቮ ነጻ አውጪ ጦር በምህጻሩ KLA የቀድሞ አዛዥ ነበሩ። ግድያን፣ ማሰቃየትንና ያለ ህግ ማሰርን ጨምሮ በተለያዩ ወንጀሎች የ25 ዓመት እስራት ተፈርዶባቸዋል። ምንም እንኳ ችሎቱ በኔዘርላንድ ዘሄግ የተካሄደ ቢሆንም ይህ አካል በኮሶቮ ውስጥ የሚገኙ ብሔርተኞች ዘንድ ተቀባይነት የሌለው ተቋም ነው። የፍርድ ውሳኔው በሺዎች የሚቆጠሩ የታቺ ደጋፊዎች በተሰበሰቡበት ዋና ከተማ ፕሪስቲና በቀጥታ ስርጭት ታይቷል። የችሎቱ ተቺዎች ሂደቱ በቀድሞ ታጋዮች ላይ ፍትሃዊ ያልሆነ ፍርድና ከሰርቢያ የሚቀርቡ ማስረጃዎች ላይ ብቻ የተንሰራራ ፍርድ ሲሉ ይከራከራሉ። ከ13,000 የሚበልጡ ሰዎች የተገደሉበትና በመጨረሻም በሰሜን አትላንቲክ ጦር ቃል ኪዳን ኔቶ ጣልቃ ገብነት የቆመው ከሰርቢያ ጋር የተደረገው የነጻነት ጦርነት ጠባሳ አሁንም ድረስ ጥልቅ ሆኖ እንደዘለቀ ነው። ይህ ዶቼ ቬለ ነው። ከዶቼ ቬለ ምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን እንሆ በድጋሚ። በደቡብ ኢትዮጵያ ህዝቦች ክልል ኮንሶ ዞን ታጣቂዎች ከጳጉሜ 5 2018 ዓ.ም ጀምሮ አደረሱት በተባለው ጥቃት ከመኖሪያቸው የተፈናቀሉ ነዋሪዎች በአስቸጋሪ ሁኔታ ውስጥ እንደሚገኙ ተገለጸ። የስምረት ፓርቲ ስራ አስፈጻሚ ትምህርት ሚኒስቴር ትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች ወደ ሌሎች ተቋማት እንዲመደቡ የተወሰደውን እርምጃ በአዎንታ ተቀብሎታል። ዩናይትድ ስቴትስ ለደቡብ አፍሪካውያን አዲስ የቪዛ ገደብ ፖሊሲ ማውጣቷን አስታወቀች። ዜናው አበቃ።
1: የዓለም ዜና አዜብ ታደሰ ነች አሰማችን።
2: የዜና መጽሔት።
1: ደቡብ ኢትዮጵያ ኮንሶ ዞን የደረሰው ጥቃት ያፈናቀላቸው ሰዎች እርዳታ መማጸናቸው፣ በኢትዮጵያ ትምህርት ሚኒስቴር ውሳኔ ምክንያት የስምረት ፓርቲ ፖለቲከኞች ክፍፍል፣ የኢትዮጵያ ፈጣን ሕክምና ሰጪ ቡድን ዓለም አቀፍ እውቅና ማግኘቱ፣ የኢትዮጵያ የተንቀሳቃሽ ስልክ ወይም የሞባይል ስልክ ኢንተርኔት አገልግሎት ውስንና ደካማ ነው መባሉ፣ ሊቢያ የገቡ ስደተኞች የሚደርስባቸው ግፍ፣ እናም የአውሮፓ ኅብረት ኮሚሽን ፕሬዚደንት ዓመታዊ የመርህ ንግግር ያልናቸውን ዜና መጽሔቱ ያስተነትናል። በዚሁ ቅደም ተከተል ይሰማሉ። በደቡብ ኢትዮጵያ ህዝቦች ክልል ኮንሶ ዞን ባለፈው ሳምንት ታጣቂዎች ባደረሱት ጥቃት ከየመኖሪያቸው የተፈናቀሉ ነዋሪዎች በአስቸጋሪ ሁኔታ ውስጥ እንደሚገኙ አስታወቁም። በተለይ ሕፃናትና ነፍሰ ጡሮች የዕለት ምግብና መጠለያ ባለማግኘታቸው በየዛፎች ስር ለመጠለል መገደዳቸውን አስታውቀዋል። በጥቃቱ ከ11,600 በላይ ሰዎች መፈናቀላቸውን የኮሌም የወረዳ የአደጋ ስጋትና ምግብ ዋስትና ጽህፈት ቤት የሥራ ኃላፊ መስሪያ ቤት አረጋግጧል። ጽፈት ቤቱ ለተጎዶዎቹ የዕለት ደራሽ ድጋፍ የሚደርስበትን መንገድ እያመቻቸ መሆኑንም አስታውቋል። ሸዋንግዛው ወጋየሁ ከሐዋሳም ዝርዝር ዘገባ ልኮልናል።
3: ተፈናቃዮቹ እንደሚሉት አካባቢያቸውን ለቀው የወጡት ከባለፈው ጳጉሜ 5 ጀምሮ ታጣቂዎች በመንደሩ ያደረሱትን ጥቃት ተከትሎ ነው። በዞኑ ኮልሜ ወረዳ ኩርቦ፣ ማሶያና ቦርቆራ ከተባሉ ቀበሌያት የተፈናቀሉት ነዋሪዎች አሁን ላይ በአጎራባች መንደሮች ተጠልለው እንደሚገኙ ይናገራሉ። ከተፈናቃዮቹ መካከል ሕፃናት፣ ነፍሰ ጡሮችና አረጋውያን እንደሚገኙበት የጠቀሱት ተፈናቃዮቹ አስቸኳይ የምግብና የመጠለያ ድጋፍ ባለማግኘታቸው ግን በአስቸጋሪ ሁኔታ ውስጥ እንደሚገኙ ነው ለዶቼ ቬለ የገለጹት።
4: ህጻናቶችን እየታሙ እኮ ነው። ይህንም ጉዳት ነው ደረሰው። ሌላም ደግሞ በረሃብ እየተጎዱ ነው ህጻናት። እንግዲህ የሞት አፋፍ ላይ የደረሱት ህጻናቶች አሉ። አዛውንቶችም ደግሞ እኮ የተቁስሩ ቱዳ መንቀሳቀስ አልቻሉት። እንግዲህ ምግብና መጠለያ አሁን ወደ ላይ አብቅ

0: ሙከራ እያደረግን ነው። ግን
1: አሁን ምንም ያገኘነው ነገር የለም። ህዝቡ ተጨናንቆ በየሜዳ በየመንገድ ላይ በየሰው ቤት በርንዳ ጫካ ተበታትነን ነው አለ ነው። መንግስት በመጣና ያ የተከሰተውን ጦርነት ወደ እርቁ ወደ መረጋጋት ቢመጣ እንፈልጋለን። ሁለተኛው ደግሞ ቢበላ የሚጠጣ ነገር ምስት ነው ቢደርስልን።
2: ዶች ቬሌ በተፈናቃዮቹ ቅሬታ ላይ በኮንሶ ዞን የኮልሜ ወረዳ የአደጋ ስጋትና ምግብ ዋስትና ጽህፈት ቤትን አነጋግሯል። ጽህፈት ቤቱ በቅድሚያ በጥቃቱ የተፈናቀሉ ሰዎችና የወደሙ ንብረቶችን የመለየት ስራ ማከናወኑን በጽህፈት ቤቱ የቅድመ ማስጠንቀቂያና አስቸኳይ ጊዜ ምላሽ ዳይሬክቶሬት ቡድን መሪ ገልጸዋል።
3: እንደ ወረዳ ከሶስቱ ቀበሌ በቃጠሎና በስጋት የተፈናቀሉ አባወራ 1734 እማወራ 256 ነው። በድምሩ 1990 ሰው ነው አባወራ እና እማወራ ነው ተፈናቀለው። በአጠቃላይ ወደ 11660 ሰው ነው ተፈናቀለው። በኩሩቦ ቀበሌ ብቻ ሁለት ትምህርት ቤት እና አንድ ጤና ቤላ ተቃጥሏል። አመት ላይ ወደ 75 ቤቶች ተቃጥሏል። ምንም በሸራም የለም፣ ምንም ነገር የለው። በቃ በእሳት ስር ባሉት ምንም የላቸው። አሁን የሚበሉት ነገር የለም፣ መጠለያም የላቸው። ህጻናት አሁን ለጤና ተጋላጭ ነው የሚሆነው። አረጋውያን እናቶች፣ እርጉዝ እናቶች አሉ።
2: በአሁኑ ወቅት ለተፈናቃዮች የሚያስፈልገው የድጋፍ መጠን ለኮንሶ ዞን አስተዳደር ቀርቦ ምላሽ እየተጠበቀ እንደሚገኝ ቡድን መሪው ተናግረዋል። የተጠየቀው ድጋፍ እስከሚደርስ የኢትዮጵያ ቀይ መስቀል ማህበርን ጨምሮም በዞኑ የሚገኙ መንግስታዊ ያልሆኑ ድርጅቶች የዕለት ደራሽ ድጋፍ እያደረጉ እንደሚገኙም ጠቅሰዋል። የኢትዮጵያ ቀይ መስቀል ማህበር የኮንሶ ማስተባበሪያ ጽህፈት ቤት ትናንት ለተፈናቃዮቹ የሰብአዊ ድጋፍ ማድረጉን የጽህፈት ቤቱ ኃላፊ አቶ ጋሻውን ገናሌ ገልጸዋል።
4: የሚጠለሉበት ሻራ ሰጥተናል። የሚተኙበት ስጋጃዎችን ሰጥተናል። ብርድ ልብስ ለተወሰነ እነዚህ አጥቤና ለእርጉዝ የሆኑ እናቶች የሚሆን የብርድ ልብስን እና የተለያዩ አልባሳትን እስከ 10 ሊትር የሚይዝ ጀርከኖችን እንደዚህ ድጋፍ አድርገናል። አጠቃላይ ደግሞ ይሄ ልየታ ነው። ምን ላይ ናቸው ያሉት? ሚሄዳቸውስ ምንድን ነው የምለው ነገር ነው እንዳሉ አንደኛ ምንም ይሄድላቸውም የሚቀመስ ነገር ያላቸውም ይሄ ፉድ አይተም ምግብ ትኖችንም የማቅረብ ሁኔታ መኖር አለበት ብለን እናምናለን። ያንን መነሻ በማድረግ ክልል ቀይ መስቀል እንደዚህ ፕሮግራም ክፍል ሪፖርት አድርገናል። ብሔራዊ ቀይ መስቀል ደግሞ በዚህ ልክ ድጋፍ ያደርጋል። ያን ድጋፍ ሲመጣ ደግሞ ቀጥታ ህብረተሰቡ ሄደን እንደገና የምንረዳው ነው የሚሆነው።
2: በኮንሶ ዞን ኮልሜ ወረዳ ባለፈው ሳምንት መጨረሻም ከብቶች ተሰርቀውብናል በሚል ወደ ወረዳው የገቡ ታጣቂዎች ባደረሱት ጥቃት 5 ሰዎች ሲገደሉ ሌሎች 4 ሰዎች መቁሰላቸው ይታወሳል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
5: የስምረት ፓርቲ ስራ አስፈጻሚ ኮሚቴ ትምህርት ሚኒስቴር ትግራይ ክልል ውስጥ በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች ወደ ሌሎች ተቋማት እንዲመደቡ የወሰደውን እርምጃ በአዎንታ እንደሚመለከተው አስታወቀ። የፓርቲው ፕሬዚደንት ጌታቸው ረዳ ያሰራጩት መግለጫ የትምህርት ሚኒስቴርን ውሳኔ አድንቋል። ይሁንና ፓርቲው ሲጠቀምበት በቆየው የፌስቡክ ገጽ የፓርቲው ምክር ቤት አባላት አቋም ተብሎ ዛሬ በተሰራጨ ጽሑፍ አቶ ጌታቸው ረዳ ያጋሩትና የሥራ አስፈጻሚ ኮሚቴው ነው ተብሎ የተሰራጨውን መግለጫ ፓርቲውን የማይወክልና ሕገ ወጥ መሆኑን አስታውቋል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ አለው።
6: የትግራይ ዴሞክራሲያዊ ስምረት ፓርቲ ስራ አስፈጻሚ ትናንት መስከረም 6 ቀን መደበኛ ስብሰባ ማካሄዱን የፓርቲው ፕሬዝዳንት አቶ ጌታቸው ረዳ ያጋሩት 1700 ተከታዮች ያሉት በፓርቲው ስም የተከፈተ አዲስ የፌስቡክ መገናኛ አውታር ላይ ተገልጿል። ይኸው መግለጫ የትግራይ ተወላጆች የሚወዱትን ክልል ለቀው እግራቸው ወደ መራቸው ቦታ እየተሰደዱ መሆኑንም ይገልጻል። ስራ አስፈጻሚው በትግራይ ክልል በሚገኙ ከፍተኛ የትምህርት ተቋማት ትምህርታቸውን ለመቀጠል ለማይችሉ ላላቸው ተማሪዎች ትምህርት ሚኒስቴር ለወሰደው ወደ ሌሎች ዩኒቨርሲቲዎች በጊዜያዊነት የመመደብ ውሳኔ አውንታዊ ምላሽ መስጠቱንና ይህንንም እንደሚያደንቀው ገልጿል። በትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች አቀረቡት በተባለ ቅሬታ መነሻ በክልሉ አስቻይ ሁኔታ እስኪፈጠር ድረስ በጊዜያዊነት በሌሎች ክልሎች ትምህርት ተቋማት እንዲመደቡ ተወስኗል። ይህንን ተከትሎም እስካሁን ከ5000 በላይ ተማሪዎች የዝውውር ማመልከቻ ማስገባታቸውን የስምረት ፓርቲ ምክትል ፕሬዚዳንትና የትምህርት ሚኒስቴር ሚኒስትር ዴኤታ ክንደያ ገብረ ሕይወት መናገራቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የትግራይ ክልል ኮሚኒኬሽን ቢሮ ግን ይህንን ውሳኔ ውድቅ ማድረጉን የቢሮ ኃላፊው አብርሃ ሀጎስ ሰሞኑን ለዶቼ ቬለ መናገራቸው ይታወሳል።
7: በስርዓቱ
0: በኩል ትግራይ ላይ የተፈጸመ የነበረው የብሔራዊ ህልውና አደጋ ውስጥ ማስገባት እንቅስቃሴ እሱ አንድ አካል ነው። ያው ቀጣዩን ትውልድ የመጉዳት የማጥፋትና በማህይምነት ውስጥ እንዲቀጥል የማድረግ ሐሳብ ያለው ነው። ለዚህ ቀጣይ የማጥቃት እንቅስቃሴ ነው ብለን ነው የምንወስደውኛ ማለት ነው።
6: በሌላ በኩል 33,000 ተከታይ ያለውና ስምረት ፓርቲ ከጅምሩ ሲጠቀምበት በቆየው የፌስቡክ መገናኛው ታርገጽ የፓርቲው ምክር ቤት አባላት አቋም መሆኑ ተገልጾ ዛሬ በተለቀቀ ሌላ መግለጫ አቶ ጌታቸው ረዳ ያጋሩት የሥራ አስፈጻሚ ኮሚቴው መግለጫ ፓርቲውን እንደማይወክልና ህገወጥ መሆኑን ጠቅሷል። የትግራይ ህዝብ በከባድ ድርቅና ረሃብ በጦርነት እጅግ አስከፊ ስጋት ውስጥ ይገኛል ያለው የፓርቲ ምክር ቤት አባላት አቋም ነው የተባለው ይህ መግለጫ የስምረት ፓርቲ የሥራ አስፈጻሚ ኮሚቴን ተገቢ የሆነ መደበኛ ስብሰባ አላደረገም ሲል ይወቅሳል። የፓርቲው የሥራ አስፈጻሚ ኮሚቴ በተለያዩ ጊዜያትና መድረኮች ተደጋጋሚ ጥሰቶችን እንዲያርም ቢነገረውም ቸልታን መርጧል ያለው የፓርቲው ምክር ቤት አባላት በፓርቲው ስም የሚደረጉ ማናቸውንም ስብሰባዎችን፣ ውሳኔዎችን፣ የፋይናንስ እንቅስቃሴዎችን፣ ምደባዎችን፣ ውክልናዎችንም አይቀበልም ብሏል። በዚህም ምክንያት የፓርቲው ፕሬዝዳንት ያጋሩትን ለትምህርት ሚኒስቴር ውሳኔ ድጋፍ የሰጠበትን አቋም ህገወጥ ብሎታል። በአቶ ጌታቸው ረዳ የተጋራው መግለጫ ግን ፓርቲውን ለማፍረስ ጥረት መኖሩን ይጠቅሳል። ከፓርቲው አሰራርና ህገ ደንብ ውጪ አንዳንድ ባላቸው አባላት ተናፈሰ ያለውን ወሬ ለዚህ ማሳያ ጠቅሷል። በጉዳዩ ላይ ተጨማሪ ማብራሪያ ለመጠየቅ ለፓርቲው ፕሬዝዳንትና ምክትል ፕሬዝዳንት፣ ለህዝብ ግንኙነት የስራ ባልደረቦች ከረፋዱ ጀምሮ ደጋግመን ብንደውልም ልናገኛቸው አልቻልንም። በትግራይ ክልል የሚንቀሳቀስ ሰው ሌላኛው የፖለቲካ ፓርቲ ሳልሳይ ወያኔ ትግራይ ግን የትምህርት ሚኒስቴር ውሳኔ ተገቢ እንዳልሆነ የፓርቲው የህዝብ ግንኙነት ኃላፊ ብርሃነ አጽብሃ ለዶቼ ቬለ ተናግረዋል።
7: በትግራይ ባለው ወቅታዊ ሁኔታ የአፈሳል ጦርነት ይመጣ ይሆን የሚል ስጋትና ስጋት ስላለ ተማሪዎች እንደዛ አይነት ቅሬታ ማንሳታቸው በቀላሉ የሚታለፍ ነገር አይደለም የሚል እምነት አለን። ትግራይ ውስጥ ካለው ፖለቲካዊ ውድቀት የሚነሳ ጄኒን ጥያቄ ሊያነሱ ይችላሉ ተማሪዎችን። ከዛ መቀጠል ግን ሌሎች ክልሎች ደግሞ አክቲቭ ጦርነት በሚደረግበት ሁኔታ ለትግራይ በተለየ ምክንያት ይህን እንደ ምክንያት አድርጎ መዝጋቱ ልክ አይደለም። ከሌላ አካባቢ የሚመጣ ይሆን ከትግራይ የሚመደብ ይሆን ተማሪዎች ትግራይን የትምህርት ማዕከል ከማድረግ ይልቅ የጦርነት ማዕከል የማድረግ አካል የሚመስል አካሄድ ያለበትና ጀኒን የታየና ሁኔታው ያላገናዘበ ውሳኔ ነው የወሰነው የሚል እምነት ነው ያለው።
6: ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
5: የኢትዮጵያ ብሔራዊ የአደጋ ጊዜ ፈጣን ሕክምና ሰጪ የተባለው ቡድን ከዓለም የጤና ድርጅት WHO እውቅና አገኘ። ለቡድኑ እውቅና የሰጠው የዓለም ጤና ድርጅት እንዳለው የኢትዮጵያው ቡድን እውቅናውን ማግኘቱ ኢትዮጵያ በሲቪል ጤና ዘርፍ በአፍሪካ ቀዳሚዋ ያደርጋታል። የኢትዮጵያ ብሔራዊ አደጋ ጊዜ ሕክምና ቡድን የዓለም አቀፉን የጤና ድርጅት እውቅና በማግኘት ከአፍሪካ የመጀመሪያው ቡድን ነው። ሐና ደምሴ ከአዲስ አበባ ዝርዝር ዘገባ ልካልናለች።
8: እውቅናው የተሰጠው ቡድኑ የዓለም ጤና ድርጅት የጥራት የሥራ ዝግጅት የፈጣን ስምሪት አቅምና የአደጋ ጊዜ ሕክምና ምላሽ መስፈርቶችን አሟልቶ በመገኘቱ እንደሆነ ተገልጿል። የምዘና ሂደቱ የቡድኑን አስተዳደር፣ ክሊኒካዊ አገልግሎቶች፣ የበሽታ መከላከልና ቁጥጥር፣ የውሃ ጽዳትና አጠባበቅ እንዲሁም የሥራ ዝግጅትን ያካተተ እንደሆነ ተነግሯል። ከህብረተሰብ ጤና ኢንስቲትዩት የድንገተኛ ሕክምና ቡድን አስተባባሪ የሆኑት ዶክተር ናሆም ታደለ ለዶቼ ቬለ በሰጡት ማብራሪያ
9: እንግዲህ በዋነኝነት በተለይ ተፈጥሯዊ አደጋዎች በሚሆኑበት ወቅት የመሰረተ ልማት ውድመቶችም አብረው ያጋጥማሉ እና በተለይ ራቅ ወዳሉ አካባቢዎች ሲሆን ደግሞ የመንገድ የአቅርቦት ሰንሰለት የምንለው በተለይ የሕክምና እቃዎች እንደዚህ የመሳሰሉ ነገሮች በበቂ ሁኔታ አለመድረስ፣ የንጹህ ውሃ እጥረቶች፣ የኃይል የመብራት ኃይል እንደዚህ አቅርቦቶች ይቆራረጣሉ፣ የግንኙነት መስመሮች አለመኖር እነዚህ እንደ ቻሌንጅ ናቸው። እና እንግዲህ እንደዚህ አይነት ቡድን የመኖርም ወይም የመገንባት ዋና አላማ እንደዚህ አይነት ችግር ባለባቸው ወቅቶች ራሱን የሚችል ሰልፍሰፊሸንት የሆነ ቡድን መገንባት እና የራሱን ውሃ የሚያጣራ የራሱን ኤሌክትሪክ የሚያመነጭ እና በቂ የሚባል ደግሞ ለወራት የሚቆይ አቅርቦት ይዞ የሚንቀሳቀስ ቡድን መገንባት ነው።
8: ቡድኑ ከዋና ማዕከል ውጪ በተንቀሳቃሽ ሆስፒታሎች ፈጣንና ውጤታማ አገልግሎት ለመስጠት የሚያጋጥሙትን የሎጂስቲክ ተግዳሮቶች ተቋቁሞ የሚንቀሳቀስ አቅም እንዳለው ገልጿል።
9: አጠቃላይ የሕክምና አገልግሎቱን የሚሰጠውና የድጋፍ አገልግሎቱን የሚሰጠው ባለሙያ ጨምረን ከ5-30 ባለሙያዎችን ነው በአንድ የምናንቀሳቅሰው። ለዚህ ግን እንደ ሀገር እስከ 650 አካባቢ ባለሙያዎችን አሰልጥነን ችግሩ ሲያጋጥም ከዛ ውስጥ ነው ይዘን የምንሄደው።
8: አስተባባሪው አክለውም ይህ ዓለም አቀፍ እውቅና ኢትዮጵያ በግዛቷ ያለውን የጤና ችግር ለመፍታት ብቻ ሳይሆን በምስራቅ አፍሪካና በባህር ላይ አደጋዎች ወቅት ፈጣን የሕክምና ቡድን በመላክ ቀጠናዊ ተጽዕኖዎችንና የአመራር ብቃቷን እንድታጠናክር ያደርጋታል ብለዋል።
9: አንዱ ትልቁ ጥቅሙ ለሀገርም አልፎ ቀጠናዊ ጥቅም እንግዲህ እንደሚታወቀው በአፍሪካ ቀንድም ይሁን በተለያዩ የአፍሪካ ሀገራት ላይ የተለያዩ አይነት ችግሮች ይከሰታሉና ለዛ የሄልዝ ዲፕሎማሲ ሮሉም ትልቅ ነው። ሙሉ ሰርተፍኬቱን ማግኘታችን በነጻነት እና በተረጋገጠ መልኩ የነፍስ አድን የሕክምና ድጋፎችን በፈጣን መልኩ ማገ መስጠት እንችላለን። ይሄ ደግሞ ታሁን ካለንበት የምስራቅ አፍሪካ ቀጠና አንጻር ደግሞ በጣም ትልቅ አቅም የሚጨምር ነው።
8: ስኬቱ በየጊዜው ለሚከሰቱ ድንገተኛ የህዝብ ጤና ስጋቶች ሀገር በቀልና ዓለም አቀፍ ደረጃውን የጠበቀ የመከላከልና የምላሽ አቅም መገንባቱን የሚያረጋግጥ ቢሆንም የሥራ ደረጃውን ጠብቆ ለማስቀጠል የማቋረጥ ስልጠና፣ ፈጣን የስምሪት አቅምን አጠናክሮ ማስቀጠል አስፈላጊ እንደሆነ ተናግረዋል። ለዶቼ ቬሌ ራዲዮ ሃና ደምሴ አዲስ አበባ።
5: ኢትዮጵያ ውስጥ ከፍተኛ ቁጥር ያለው ህዝብ የሞባይል ኢንተርኔት እንደማይጠቀም የዓለም አቀፉ የኢንተርኔት ግንኙነት ስርዓቶች ማህበር ዘገባ ጠቆመ። ማህበሩ የሞባይል መገናኛ አውታረ መረብ ሽፋን መኖሩ ብቻ ሰዎች ኢንተርኔትን እየተጠቀሙ ናቸው ማለት እንዳልሆነ አስታውቋል። የኢንተርኔትና የዘመናዊ ስልኮች ዋጋ ውድነትን በመክንያትነት ይጠቅሳል። ኢትዮ ቴሌኮም በ2019 የሞባይል ዳታና የኢንተርኔት ተጠቃሚ ደንበኞችን ወደ 60 ሚሊዮን ለማድረስ ማቀዱን በቅርቡ አስታውቆ ነበር። ደንበኞች ግን የሞባይል ኢንተርኔት ጥራት ደካማ ከመሆኑ በላይ በፍጥነት እንደሚያልቅም እየተናገሩ ነው። ሰለሞን ሙጬ ዝርዝር ዘገባ ልኮልናል።
6: ዓለም አቀፍ የሞባይል ግንኙነት ስርዓቶች ማህበር በእንግሊዝኛ ምህጻረ ቃሉ GSMA ትናንት ባወጣው የ2025 የሀገራት የሞባይል ኢንተርኔት ግንኙነት ሁኔታ ዝርዝር ዘገባው በተለይ የሞባይል ስልኮችና የሞባይል ዳታ ዋጋ ተመጣጣኝ ያለመሆን ኢትዮጵያ ውስጥ ከፍተኛ ቁጥር ያለው ህዝብ የሞባይል ኢንተርኔት አገልግሎት እንዳይጠቀም ምክንያት ብሎ ከተቀሳቸው ጉዳዮች ቀዳሚዎቹ ናቸው። የሞባይል ኔትወርክ ወይም አውታረ መረብ ሽፋን መኖሩ ብቻ ሰዎች በተግባር ኢንተርኔትን እየተጠቀሙ ናቸው ማለት እንዳልሆነ ያሳያል ሲልም የዋጋ ተመጣጣኝነትና የዲጂታል ክህሎት ማነስ በመላው ዓለም ዙሪያ ሰዎች ይህንን አገልግሎት በቀላሉ እንዳያገኙ ዋና እንቅፋቶች መሆናቸውን ጠቅሷል። ኢትዮጵያ ውስጥ ብዙ አገልግሎቱን ያልተጠቀመ ሰው አለ ማለት ግን የሞባይል ብሮድባንድ ኔትወርክ ወይም የስልክ ግንኙነት አውታረ መረብ ሽፋን ሳይኖር ስለቀረ እንዳልሆነ አመልክቷል። እንደማሳያም 100 ሚሊዮን የሚጠጉ ሰዎች የሞባይል ብሮድባንድ ሽፋን ባለበት አካባቢ ይኖራሉ ተብሎ ቢገመትም ከላይ በተጠቀሱትና ሌሎች ምክንያቶች ሳቢያ የሞባይል ኢንተርኔትን አይጠቀሙም። ይህ ኢትዮጵያን 68% የዓለም አቀፉን የሞባይል ኢንተርኔት አጠቃቀም ጉድለት ከሚወክሉ 20 ሀገራት ውስጥ አንዷ እንድትሆን አድርጓታልም ተብሏል። ጥያቄው ግን ኢትዮጵያ ውስጥ የስልክ ግንኙነት መረብ ሽፋን ባለባቸው ከተሞች ሳይቀር ያለው የአገልግሎት ጥራት፣ ቅልጥፍናና ተመጣጣኝነት ከደንበኞቹ ቅሬታ የጸዳ ነው ወይ የሚለው ነው።
10: ከሆነ ከትንሽ ዓመት በፊት 2GB ገዝቼ ሳምንት ከዛም በላይ ልጠቀም ይችላለሁ እና አሁን ሁለት ነገር ነው ችግሩ። አንደኛው ችግር ትሞላለህ፣ ኢንተርኔት ስፒዱ በጣም ቀርፋፋ የሚባል ነው። የፈለከውን ዳውንሎድ ማድረግ አፕሎድ ማድረግ አትችልም። ሁለተኛው ደግሞ ለምሳሌ 5GB ገዝተህ ምን እንዳረኩም ሳይገባኝ ወዲያው ባዶ ይሆናል እና ብዙ ሰዎች ይቻሉ አጋጥሞኛል። በቃ ኮምፕሌን ማረግ ሰው የለም።
6: ኢትዮ ቴሌኮም በ2019 ዓመተ ምህረት የሞባይል ዳታና የኢንተርኔት ተጠቃሚ ደንበኞቹን ቁጥር ወደ 60 ሚሊዮን ለማድረስ ማቀዱን በቅርቡ አስታውቋል። ከሳምንት በፊት የኩባንያው የቀጣይ እቅድን ይፋ ያደረጉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ እነዚህ ጉዳዮች ላይ ትኩረት እንደሚያደርጉም ገልጸው የነበረው ለዚህ ይመስላል።
11: የቴሌኮም አገልግሎት የዲጂታል አገልግሎቱን ለማስፋት ተጠቃሚ ቁጥሮችን ለማሳደግ በሚያደርጋቸው ማስፋፊያዎች ተጠቃሚዎችን 100 ሚሊዮን ለማድረስ ያቀደ የጨመረ ነው ማለት ነው ከ83 ወደ 100 ይሄ በስትራቴጂ ዘመኑ ማለት ነው
6: በ2025 በአለም አቀፍ ደረጃ 3.1 ቢሊዮን ሰዎች ሞባይል ብሮድባንድ ሽፋን በሚገኝበት አካባቢ የሚኖሩ ቢሆንም የሞባይል ኢንተርኔትን አለመጠቀማቸውን ያስታወቀው ይኸው አለም አቀፉ የዘርፉ ማህበር በሌላው አንጻር 270 ሚሊዮን ሰዎች ከሞባይል ብሮድባንድ ሽፋን ዝርጋታ ውጪ እንደነበሩ ገልጿል ሪፖርቱ ከሳራ በታች ባለው የአፍሪካ ክፍል 81 በመቶ የሚሆነው ህዝብ አራተኛው ትውልድ የሚባለው የ4G ኔትወርክ ሽፋን ውስጥ ይገኝ ነበርም ብሏል በዚህ ላይ አስተያየት የሰጡ የኢትዮ ቴሌኮም ደንበኛ ግን የዚህ የኢንተርኔት ፍጥነት ደረጃ አመልካች ጉዳይ እንደስሟል ሆነላቸው
10: 3G 4G 5G ተባለ ይመጣል ኢንተርኔት ኮንሰፕሽናችን አጠቃቀማችን ላይ ኢምፓክቱ የሞተ ነው እና አንዳንድ ጊዜ ከሀገር ውጭ የምንቀሳቀስበት ስራ ይኖራል እና እንደዚህ ሲሄድ የምጠቀምበት ኢንተርኔት ፍጥነቱ ይገርመኛል። ሌላ ሪዝን ካለ ይንገሩን። አሜሪካን ሀገር ያለ 5G እና ኢትዮጵያ ውስጥ ያለ 5G የሚለያይበት መንገድ ካለ ይንገሩን።
6: ዓለም አቀፉ የሞባይል ግንኙነት ስርዓቶች ማህበር የዘመናዊ ስልክ ቀፎዎችና የኢንተርኔት አገልግሎት ዋጋ መጨመር ወሳኝ ችግሮች መሆናቸውን አስፍሯል። ኢትዮ ቴሌኮም በፊናው በመላ ሀገሪቱ የዲጂታል አገልግሎቶችን አጠቃቀም ለማስፋት በሚል ከ2.6 ሚሊዮን በላይ የኢንተርኔት መጠቀሚያ አሳላጭ የግንኙነት ቁሶችን ለማቅረብ ማቀዱን በዚሁ ሰሞን አስታውቋል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
5: የአውሮፓ ህብረት ሊቢያ የሚገኙ ስደተኞችን አያያዝ ለማሻሻል ጭምር የሚውል ከፍተኛ ገንዘብ ቢመድብም በስደተኞች ላይ የሚፈጸመው ጥቃትና የሰብአዊ መብት ጥሰት አለመቆሙን አንድ ከፍተኛ የፖለቲካ ተንታኝ አስታወቁ። የፖለቲካ ተንታኙ እንዳሉት የአውሮፓ ህብረት ዋና ዓላማ ስደተኞቹ ወደ አውሮፓ እንዳይሻገሩ ማድረግ እንጂ አያያዛቸውን ማሻሻል አይደለም። የአፍሪካ ቀንድ መንግስታትም ወጣቶች ሀገራቸውን ትተው የማይሰደዱበትን ሁኔታ መፍጠር እንዳለባቸው አስረድተዋል። የዶቼ ቬለው የአፍሪካ ጉዳዮች ዘጋቢ እስክንድር ፍሬው ተከታዩን ዘገባ ልኮልናል።
12: የአውሮፓ ህብረት በሊቢያ ከሚገኙ ስደተኞች ፍልሰተኞችና ጥገኝነት ጠያቂዎች ጋር በተያያዘ ባለፉት 10 አመታት ወደ 1 ቢሊዮን ዶላር የሚጠጋ ገንዘብ ለቋል። የዚህ ገንዘብ አንዱ ዓላማ ደግሞ በዚያ የሚገኙ የተለያዩ ሀገራት ፍልሰተኞችንና ስደተኞችን አያያዝ ማሻሻል ነበር። ከገንዘቡ 50 ከመቶ ለሰብአዊ ድጋፍ፣ ለህክምና አገልግሎትና ፍልሰተኞችን በፈቃደኝነት ወደ ሀገራቸው ለመመለስ እንደሚውል ተመልክቷል። በርግጥ የአውሮፓ ህብረት በርከት ያለ ገንዘብ ሲሰጥ የቆየው በዋነኛነት በሊቢያ ያሉ ፍልሰተኞች የሜዲትራኒያን ባህርን አቋርጠው ወደ አውሮፓ እንዳይጓዙ ለማድረግ ነው። አስከፊ ሆኑ የፍልሰተኞች ማቆያ ስፍራዎችን ለማሻሻል እንደሚሰራም ግን ቃል ገብቶ ነበር። ቃሉ አልተተገበረም። በሊቢያ የሚገኙ ፍልሰተኞች ስቃይም ቀጥሏል። አሁንም ላስገድዶ መድፈር፣ ለማሰቃየት፣ ለግድያና ለሌሎችም የሰብአዊ ጥሰቶች እየተጋለጡ መሆኑን በሊቢያ የሚገኙ የአፍሪካ ቀንድ ሀገራት ፍልሰተኞች ይናገራሉ። በለንደን የአፍሪካ ቀንድ የቀጠናዊ ትስስር ማዕከል ዳይሬክተርና የፖለቲካ ተንታኝ አብዱራህማን ሰይድ ለዶቼ ቬለ እንደተናገሩት የፍልሰተኞች ደህንነት የአውሮፓ ህብረት ትኩረት አይደለም።
13: በአውሮፓ ህብረት የሚደረገው የሆነ አይነት ድጋፍ ወይም እርዳታ ለመሸጋገሪያ አገሮች ናቸው የሚባሉ እንደ ሊቢያ እንደ ሱዳን ያሉ አገሮች ዋናው ዓላማ ስደተኞቹ ባህሩን ተሻግረው ወደ አውሮፓ እንዳይደርሱ ነው። ስለዚህ ይሄ ዋናው ነው። እነሱ ግን ሰብአዊ መብት የሚጠብቅ አኳኋን ወይም አያያዝ እንዳለው ለማቅረብ ይሞክራሉ።
12: የተባበሩት መንግስታት ድርጅት ይፋ ያደረገው ሪፖርትም በሊቢያ በሚገኙ ፍልሰተኞችና ስደተኞች ላይ የሚፈጸሙ የሰብአዊ መብት ጥሰቶችን አብራርቷል። ሪፖርቱ እንደጠቀሰው በሊቢያ በኩል ለማቋረጥ የሚሞክሩ ፍልሰተኞች፣ ጥገኝነት ፈላጊዎችና ስደተኞች ለዘፈቀደ ስርዓት ይዳረጋሉ፣ ይሸጣሉ። በርካቶችም ከቤተሰቦቻቸው ገንዘብ እንዲያስልኩ ለማድረግ የማሰቃየት ተግባር ይፈጸምባቸዋል። ሴቶቹ ደግሞ አስገድዶ መድፈርና ጾታዊ ብዝበዛ እንደሚፈጸምባቸው ጠቅሷል። አቶ አብዱራህማን እንደሚሉት የአውሮፓ ህብረት ሁኔታውን ለመቀየር ቢፈልግ እንኳን አብሮት ሊሰራ የሚችል ጠንካራ መንግስት በሊቢያ የለም።
13: ዋናው ችግሩ ለምሳሌ ሊቢያ ፌይልድ ስቴት ነው፣ የፈራረሰ አገር ነው። አንድ ኃይለኛ እና ማዕከላዊ መንግስት የሌለበት አገር ነው። ስለዚህ በእንደዛ አይነት ሁኔታ ምንም አይነት ከአብሮ ለሚሰራ ተቋም የለም ማለት ይቻላል። በዚህ ምክንያት ከሊቢያ ትብብር መጠበቅ ልክ ገንዘቡን ኢንፋክት ዌስት ነው ያደረጉት መባል ይቻላል። ምክንያቱም እነዚህ ሰዎች ለምሳሌ አንዱ ሚሊሻ የሚቆጣጠረው አካባቢ እዛ አካባቢ ምንም አይነት ማዕከላዊ መንግስት ይሁን ሌላ ምንም አይነት ኦቶሪቲ የለውም።
12: ፍልሰተኞች በተለይ ከአፍሪካ ቀንድ ሀገራት ወደ ሊቢያና ሌሎችም አካባቢዎች የሚጓዙት በቀጠናው በርካታ ኢኮኖሚያዊና ፖለቲካዊ ጫናዎች በመኖራቸው መሆኑን ዓለም አቀፉ የፍልሰት ድርጅት IOM አመልክቷል። ለፍልሰት መነሻ የሚሆኑ ችግሮች እስካልተቀረፉ ድረስ ሁኔታው ሊቆም እንደማይችል አቶ አብዱራህማን ይናገራሉ።
13: ትልቁ ችግር ግን በእኔ አስተያየት ይሄ ሲምፕተምስ ነው። የችግሩ አንዳንድ ነጸብራቆች ናቸው እንጂ የችግሩ ጠንቅ በእነዚህ አፍሪካ ሀገሮች ይሁን በኢትዮጵያም በኤርትራም ያለው የኢኮኖሚና የሌላ ጫና እሱ ነው ለአንድ ወጣት አገሩን ትቶ ወደ ሌላ ለመሄድ የሚገፋፋው ማለት ነው። ሌላው ደግሞ ኦፍኮርስ ከዛ ጋር ተሳስሮ የሚመጣው የፖለቲካው ሁኔታዎች እና የጦርነት የእርስ በርሱ እና ሌላው እነዚህ ሁሉ ጫና ያደርጋሉ ወጣቶቹን አገራቸውን ትቶ እንዲለቁ ማለት ነው።
12: የአውሮፓ ህብረት ለሊቢያ ሲሰጥ የቆየው ገንዘብ ተቃራኒውን ውጤት ማምጣቱንና የፍልሰተኞችን ስቃይ ማባባሱን በመግለጽ የሚተቹ የሰብአዊ መብት ቡድኖችም አሉ። የፍልሰተኞችን አስተዳደር ለማሻሻልና ለሰብአዊ ድጋፍ በሚል የተለቀቀው ገንዘብ በጦረኛ ሚሊሻዎችና ህገ ወጥ አዘዋዋሪዎች እጅ ገብተዋል ይላሉ። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
5: የምትከታተሉት ከዶች ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። ለዛሬው የትናንት ዜናችንን የተከታተላችሁ እንደምታስታውሱት የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርዙላ ፎንደር ላይን ትናንት ለህብረቱ ምክር ቤት ባደረጉት ንግግር አውሮፓ ላይ የሚቃጣ ጥቃትና ሻጥርን ለመቆጣጠር የአውሮፓ የጸጥታ ምክር ቤት እንደሚቋቋም አስታውቀዋል። ወይዘሮ ፎንደር ላይን በተለያዩ ጉዳዮች ላይ ህብረቱ ያለውን አቋም የወሰደና ሊወስዳቸው ያቀዳቸውን እርምጃዎች ዘርዝረዋል። ገበያው ንጉሴ ከብራሰልስ ዝርዝር ዘገባ ልኮልናል።
14: የኮሚሽኑ ፕሬዝዳንቶች በመስከረም ወር የምክር ቤት ጉባኤ ላይ የሚያደርጉት ንግግር የተከናወኑ ስራዎችንና ያጋጠሙ ችግሮችን የሚገልጹበት ብቻ ሳይሆን በዋናነት በመጪው ጊዜ ህብረቱ የሚያተኩርባቸውን አጀንዳዎችና የስራ ፕሮግራሞች ለምክር ቤቱ ይፋ የሚያደርጉበት ነው። ወይዘሮ ቮንደር ላይን ትናንት በስትራስቡርግ ባደረጉት ዘለግ ያለ ንግግርም ኮሚሽኑ ባለፈው ዓመት ያከናወናቸውንና ያጋጠሙ ችግሮችን ዘርዝረው ቀጣይ የኮሚሽኑን እቅዶችና ውጥኖች ለምክር ቤቱ ይፋ አድርገዋል። ካናዳን የህብረቱ ተባባሪ አባል የማድረግ እቅድ በህብረቱ ላይ የሚቃጡ ሁለገብ ጥቃቶችን ለመከላከል የሚያስችል አደረጃጀት መፍጠር አስፈላጊነት፣ የአየር ንብረት ለውጥ እያስከትላቸው ያሉ ችግሮች፣ የዲጂታል ደህንነትና የስደተኞችና ፈላሳያን ጉዳዮች ወይዘሮ ቮንደር ላይን በትናንቱ የምክር ቤት ንግግራቸው ያተኩሩባቸው አጀንዳዎች ናቸው። በዚህ ሁለትም ወይዘሮ ቮንደር ላይን ካናዳ ከህብረቱ ጋር የጠበቀ የንግድ ግንኙነት ያላትና የዲሞክራሲ እሴቶችን የምትጋራ የህብረቱ የቅርብ ወዳጅና አጋር በመሆኗ 27 አባል አገራት ባሉት የአውሮፓ ህብረት ተባባሪ አባል እንድትሆን ፍላጎታቸው መሆኑን በንግግራቸው ግልጽ አድርገዋል።
15: I would like to work with you on opening the door.
14: ጠቅላይ ሚኒስትር ካርኔ በዚህ ጉባኤ እርስዎ በተገኙበት ካናዳ የህብረቱ ተባባሪ አባል እንድትሆን በሩን የከፈትኩ መሆኑን ልገልጽ ልወዳለሁ በማለት የካናዳን የተባባሪ አባልነት ግብዣ በይፋ አቅርበዋል። ጠቅላይ ሚኒስትር ማርክ ካርኔ ከፕሬዝዳንት ትራምፕ አስተዳደር ጋር በንግድና ሌሎች ጉዳዮች ውዝግብ ውስጥ ከገቡ በኋላ በተለይ ከአውሮፓ ጋር የተለየ ግንኙነት መመስረት እንደሚሹ ሲገልጹ የነበር ቢሆንም አገራቸውን በዚህ ደረጃ ወደ ህብረቱ ለማስገባት ሐሳብ የነበራቸው ስለመሆኑ ግን ግልጽ አይደለም። ዛሬ እዚያው ስትራስቡርግ ባደረጉት ንግግር ሚስተር ካርኔ ግብዣውን ውቅና የሚሰጡ መሆኑንና ካናዳውያን አገራቸው ከአውሮፓ ጋር ይበልጥ እንድትቀራረብ እንደሚደግፉ ከመግለጽ ውጪ የተባባሪ አባልነቱን ግብዣ የተቀበሉት መሆኑን ሲናገሩ አልተሰሙም። በአንጻሩ ፕሬዚዳንት ትራምፕ እስከዚህ ደረጃ የታሰበውን የአውሮፓና ካናዳ ህብረት በአሜሪካ ላይ የተቃጣ ዱለት አድርገው እንደሚወስዱትና እንደተባለው ካናዳ የህብረቱ ተባባሪ አባል የምትሆን ከሆነ ግን ከአውሮፓ ህብረት ጋር ንግድ እስከ ማቋረጥ የሚደርስ እርምጃ ሊወስዱ እንደሚችሉ አስታውቀዋል። የአውሮፓ ህብረት በበኩሉ ካናዳን የህብረቱ ተባባሪ አባል የማድረጉ ፍላጎትና እቅድ በሁለትዮሽ ጥቅምና የጋራ እሴት ላይ የተመሰረተ እንጂ በማንም ሌላ ወገን ላይ የማበር እርምጃ አለመሆኑን እየገለጸ ነው። በሌላ በኩል ግን ይህ ለካናዳ የቀረበው የተባባሪ አባልነት ግብዣ ከአባል አገራት ጋር ሳይመከርበት የቀረበ ብቻ ሳይሆን ከአውሮፓ ውጭ ያለ አገር አባልም ይሁን ተባባሪ አባል ሊሆን የሚችልበት የህብረቱ ደንብ መኖሩን በመጠየቅ ተግባራዊነቱን የሚጠራጠሩ አገሮች ድምፃቸውን ማሰማት የጀመሩ ስለመሆናቸውም እየተገለጸ ነው። ከዚህ ውጭ ግን ወይዘሮ ቮንደር ላይን በአመታዊ ንግግራቸው ሩሲያ በዩክሬን ላይ የከፈተችውን ጦርነት ተከትሎ አውሮፓም የደህንነት ስጋት ያለበት መሆኑን በማውሳት የአውሮፓ የጋራ ሴኩሪቲ ካውንስል በማቋቋም ሊደርስ የሚችልን ጥቃት መከላከል የሚያስፈልግ መሆኑን፣ የአየር ንብረት ለውጥ አጀንዳን ቅድሚያ ሰጥቶ መስራት የሚያስፈልግ መሆኑን፣ በተለይ በዚህ በበጋ ወቅት የደረሰውን የእሳት ቃጠሎና በከፍተኛ ሙቀት ምክንያት ሕይወታቸው ያለፈውን 35,000 ሰዎች በመጥቀስ ያሰሙት ንግግርና ይፋ ያደረጉት እቅድ ትኩረት የሳበ ሆኗል። ወይዘሮ ቮንደርላይን ከዚህ በተጨማሪም የሰው ሰራሽ አስተውሎት ሊያደርስ የሚችለውን ጉዳት ለመከላከል በጋራ መስራት የሚያስፈልግ መሆኑንና በታዳጊዎች የማህበራዊ ሚዲያ አጠቃቀም ላይ ጥብቅ ቁጥጥርና ካስፈለገም ክልከላ ማድረግ አስፈላጊ መሆኑን ያወሱበት ንግግራቸው ከፍተኛ ተቀባይነት አግኝቷል።
15: No social media under the age of 13. No personal account under the age of 15.
14: ገበያው ንጉሴ ለዲደብሊው ብራስልስ።
5: ዜና መጽሔቱ እስካሁን የተከታተላችሁትን ይመስል ነበረ። በቀጥታ ወደ ሳምንታዊ ዝግጅታችን የምናልፈው የባህል መድረክ ነው። የባህል መድረክ የአዲስ አበባ እህት ከተማ ለሆነችው ለምስራቃዊት ጀርመን ላይፕሲሽ ከተማ ከንቲባነት የሚወዳደሩትን ኢትዮጵያዊ ጀርመናዊ እንግዳው አድርጓል። ላዜብ ታደሰ እንደሚከተለው አጠናቅረዋለች።
16: የባህል መድረክ
17: ከቅርብ ወራቶች በኋላ የጀርመኗ ላይፕሲሽ ከተማ የመጀመሪያ ጥቁር ከንቲባ ታገኝ ይሆን ሲል አንድ የጀርመን ጋዜጣ በቅርቡ ዘግቧል። ነገሩን በይፋ ባያሳውቁም ለከንቲባነት ለመወዳደር መቅረቦት የአደባባይ ሚስጥር ነው ማለት ነው?
18: ነው የአደባባይ ሚስጥር። በአብዛኛው እንግዲህ የሚያነቡም አሉ፣ ጋዜጣውን ማንብቦ ደስተኞች ነኝ ያሉ አሉ። ነው ግን ማለት አሁን ኦፊሻሊ ብናገር አዋርጋለሁ ካልኩ የግድ ፕሮግራም ማቅረብ አለብኝ ማለት ምን ለምንድን እዚህ ከተማ ውስጥ አሁን ካንዲዴት ከሆን ምትቀይረው ወይም አትቀይረው? አሁን እያንዳንዱ ሰው ሲጠይቀኝ ታደርጋለህ ሲል አሁን ምለው አሁን ቢሆን ከቅርብ ጊዜ ጀምሮ እንደማደርግ ነው። ስለዚህ ትክክል ነሽ።
17: ፕሮፌሰር ጌቱ አብርሃም ይባላሉ። በምስራቅ ጀርመን ውስጥ ባለችው በላይፕሲሽ ከተማ ሲኖሩ ወደ 37 ዓመት ገደማ ሆኗቸዋል። በቀድሞዋ ምስራቅ ጀርመን ትምህርታቸውን ተምረው ጀርመን አንድ ከሆነ በኋላም ትምህርታቸውን ቀጥለው የእንስሳ ሕክምና ፕሮፌሰር ተመራማሪና የእንስሳት ሐኪምም ናቸው። የኢትዮጵያ መዲና የአዲስ አበባ እህት ከተማ ለሆነችው ለጀርመኗ ላይፕሲሽ ከተማ ከንቲባነት የሚወዳደሩት ትውልደ ኢትዮጵያዊው በላይፕሲክ ከተማ ሕዝብ የተወደዱና በማህበራዊ ጉዳይ ስራና እርዳታቸው የታወቁ የከተማዋ የምክር ቤት አባልና በከተማዋ መዘጋጃ ቤት የሕዝብ አገልግሎት ኃላፊ ናቸው። ፕሮፌሰር ጌቱ ከአራት ወራት ገደማ በኋላ ላይፕሲሽ ከተማ በምታካሄደው ምርጫ ለከንቲባነት ለመወዳደር ዝግጅታቸውን እያጠናቀቁ ነው። ፕሮፌሰር ጌቱ በይፋ ጋዜጠኞችን ጠርተው ግን ገና አላሳወቁም። ይሁንና ነገሩ የአደባባይ ሚስጥር መሆኑንና ሰዎች ሲጠይቋቸው እውን መሆኑን እንደሚናገሩ ተናግረዋል።
18: እውነት ነው ማለት ቆይቷል ነገሩ። ብዙ ሰው ጠይቆኛል ከአንድ አመት ጀምሮ፣ አንተ ለምንድን ነው ብትወዳደር ጥሩ ነው ለዚህ ከተማ? አንደኛ እዚህ የደረስክበት ደረጃ ራስ በጥረት ስለሆነ እና እዚህ ላይፕሲሽ ስላደግ እና እዚሁ ብዙን ነገሮች ስለሰራ አሁንም ፓርላመንቱ ስለምትሰራ እና ፕራግማቲክ የሆንክ ሰው ስለሆንክ ለህብረተሰቡ በደንብ የምታገለግል ሰው ነህ እና ማንንም ከፍም ወይም ዝቅ ያለውን ሰው በኩል ነው የምታየው። ስለዚህ ብትወዳደር ምን ይመስላል ብለው ልክ ከኖቬምበር 25 ጀምረ ነው ሰው የሚጠይቀኝ ነበር። የኔ ሀሳብ የኔ ወይም እንቅስቃሴ አልነበረም ከመጀመሪያውም። ከዛ ሰው እየጨመረ ሄደ የሚጠይቀው ማለት ከኢንተርኔመኖች ማለት የካምፓኒ ያላቸው ሰዎች ወይም አንዳንድ ማህበሮች፣ የሶሻል ማህበሮች ወይም የኢንዱስትሪ ማህበሮች፣ እነዚህ በአብዛኛው ጠይቀውኛል። እና የሆነ ጊዜ እንዲሁ ዝም እየወዲያ ወዲህ እያልክ ኦኬ፣ ይሄ ነገር ከሆነ አንደኛ አሁን ከአንድ አመት ተኩል ጀምሮ አንድም ፓርቲ ውስጥ አይደለሁም ያለሁት። ማለት በፊት ስመረጥ ኤስፒዲ ነበር። ከዛ ከአንድ አመት በኋላ ለቅቄያለሁ ከፓርቲ ምንጭ ነኝ አሁን። ስለዚህ ላገለግልም ብችል ያው ሁሉንም ህብረተሰብ ነው ማገልገልም ይችላል። አይዲዮሎጂካል የሆነ አስተሳሰብ የለኝም ከምንም ጋር። እዛ ነበር ሰው የሚጠይቅ።
17: ፕሮፌሰር ጌቱ ለላይፕሲሽ ከተማ ከንቲባነት ለመወዳደር ሀሳቡ የመጣላቸው በከተማዋ ህዝብ ግፊት መሆኑን ይናገራሉ። በከተማዋ ውስጥ በሚያገለግሉበት የማህበራዊ ስራቸው በከተማዋ ህዝብ ይወደዳሉ። በዚህም ምክንያት ካልተወዳደርክ የሚል ግፊትና ምክር ስለደረሳቸው ለከንቲባነት ለመወዳደር መወሰናቸውን ተናግረዋል።
18: እንግዲህ ያለኝ ጥሪ ጥሩ ይመስለኛል። እኔ ስገምት ማለት ሰው እንደዚህ የሚጠይቅ ከሆነ እዚህ እስከ ከተማ ከንቲባ ሆን እስከሚባል ጥያቄ ድረስ ካለ እንግዲህ ኦኬ ምናምን ብዬ ያው እንግዲህ ስራ ጥሩ መሆን አለበት ብዬ። ስለዚህ ህዝብን ዋናው የኔ ዓላማ ህዝብን ማገልገል ማለት እኔ ራሴን የቻልኩ ሰው ነኝ። አሁንም ገንዘብ ፍለጋ ወይም የተለየ ካሪየ ወይም የተለየ ነገር ለማድረግ ሳይሆን እዚህ እስከኖርኩ ድረስ ህዝብን ባገልግል። እኔም ሳይንቲስት ነኝ፣ ዩኒቨርሲቲ አስተማሪ ነኝ። ማለት እንደዚህ ቦታ እስካለው ድረስ ነገሮችን ለማካሄድ ቀላል ይመስለኛል እኔ እና እስካሁንም ድረስ ባለኝ ልምድ በከተማ ውስጥ ምን አስፈላጊ ነው፣ ምን አያስፈልግም፣ ምን መጠንከር አለበት ወይም መሻሻል አለበት የሚለውን ነገር ያው እስካሁን ድረስ ተምሬዋለሁ፣ አይቼዋለሁ። ስለዚህ በትክክል ማሰብ የጀመርኩት ሰዎቹ ቢጠይቁኝም ብዙ ጊዜ ከአፕሪል ጀምሮ እያጠነከረ ሄደ በውስጤ ማለት ነው። እና የሆነ ጊዜ እንዲሁም በአጋጣሚ ሆኖ የሆነ ጋዜጣ ነው የሳላስበ አንድ ሁለት አውጥቶታል ጌቱ አብርሃም እዚህ ከተማ ውስጥ አሉ ከሚባሉት ሰዎች እዚህ ፓርላመንት ውስጥ ጥሩ ስራ የሚሰራ ሰው አክሴፕት ያደረገው በሚያደርገው ነገር ያው ጥሩ ነገር እንደሆነ የሚገልጽ እና ምናልባት ከንቲባ ከሆነ የመጀመሪያው ጥቁር ከንቲባ ጀርመን ሊሆን ይችላል ምናምን የሚል ነበር ጋዜጣው የጻፉ እና ጥሩ ነገር ነው የጻፉ ስለኔ።
17: እና ግን ፕሮፌሰር ለከተማዋ ከንቲባነት እንደሚወዳደሩ በይፋ አላሳወቁም ማለት ነው?
18: አሁን መመለስ ጀምሬያለሁ፣ ግን እስካሁን ድረስ ኦፊሻሊ አላሳወቅኩም። ማለት መቼ እንደ ካንዲዴት እንደማድረግ ያው አንዳንድ መስፈርቶች ማሟላት አለብኝ። ማለት አንድ የፕሮግራም ምንድን ነው፣ እዚህ ከተማ ውስጥ መቀየር የምችለው ማነኝ እኔ፣ ለምንድን ነው ካንዲዴት መሆነው፣ ምን ማሻሻል ይችላለሁ፣ ከተማ ምን ያስፈልጋታል የሚለውን ፕሮግራም አሁን እየጻፍኩ ነው። አሁን እስከ አንድ ሳምንት ምናምን ያህል ሊፈጅብኝ ይችላል። ያው ቆይቻለሁ ከመጻፍ ከጀመርኩ። እሱ ካለቀ ያው ኦፊሻሊ ጋዜጠኞችን ከተማ ውስጥ የሚጋብዙ ሰዎችን ጋብዤ ኦፊሻል ያሳውቃለሁ ባይ ነው። ሜይ ቢ ሁለት ሶስት ሳምንት ምን ሊፈጅ ይችላል። ብዙዎችም ጋዜጣ ጠይቀውኛል፣ እስከ ኢንተርቪው እናርግ ታረጋላ ታረግ ምን አንድዚያ ነገሮች አሉ። እስካሁን ድረስ ያው ሲሆን እነግራቸዋለሁ፣ ዝም ብያለሁ። እስካሁን ድረስ ግን ማለት አሁን ኦፊሻሊ ብናገር አዋረጋለሁ ካልኩ የግድ ፕሮግራም ማቅረብ አለብኝ። ማለት ምን ለምንድን ነው እዚህ ከተማ ውስጥ አሁን ካንዲዴት ከሆን ከምትቀይረው ወይም አትቀይረው? አሁን እያንዳንዱ ሰው ሲጠይቀኝ ታደርጋለህ ሲል አሁን ምለው አሁን ቢሆን አሁን ከቅርብ ጊዜ ጀምሮ እንደማደርግ ነው። ስለዚህ ትክክል ነሽ።
17: ምርጫው እንግዲህ የሚካሄደው ከአራት ወር በኋላ በጎርጎሮሳውያኑ የካቲት 2027 ነው።
18: ምርጫው የሚካሄደው ፌብራሪ በፈረንጆች አቆጣጠር ፌብራሪ 2027 ፌብራሪ መጨረሻ ከምታራቱ ያቀረው። ስለዚህ አሁን ቲም ማዘጋጀት ነበረብኝ፣ እሱን አዘጋጅቻለሁ። አሁን እኔን እንደ ካንዲዴት የሚያግዘኝ ማህበር ያስፈልጋል። ማለት ኦፊሻሊ ካንዲዴት ዝም ብዬ ከመሬት ተነስቼ ሳይሆን የግድ ፕሮፖዝ የሚያደርገኝ ማህበር ያስፈልጋል። ዌብሳይት ያው አስፈላጊ ነው። ባንክ አካውንት አስፈላጊ ነው። ማለት አሁን ይሄ ዶኔሽን ወይም ልገሳ ያስፈልገኛል ወደፊት የሚያግዘኝ ሰዎች ምናምን አሉ። ስለዚህ ኦፊሻል እንዲሆን እና ያው ትራንስፓረንት እንዲሆን እንዲህ ነገሮች አስፈላጊ ስለሆኑ እሱን ነበር ባለፉት ሁለት ሶስት ወራት ማዘጋጀው።
17: ፕሮፌሰር ጌቱ በላይፕሲሽ ከተማ ከማህበራዊ እንቅስቃሴ ስራው ባሻገር በዩኒቨርሲቲ መምህርም ኖት?
18: አዎ፣ እዛም አስተምረው ፕሮፌሰር የሚሆንኩት በቬተሪናሪ ፋርማኮሎጂ በሚባል ትምህርት ነው። አስተማሪም ነኝ። ያው ምርምርም እሰራለሁ። ፒኤችዲ ተማሪዎች አግዛለሁ። አንደግራጁዌት ተማሪዎች አግዛለሁ። ስለዚህ በአካደሚያ ውስጥ ነው የተቀመጥኩት ማለት ነው፣ ላይፕሲግ ዩኒቨርሲቲ።
17: ላይፕሲግ ከተማ የአዲስ አበባ እህት ከተማ ብቻ ሳትሆን በርካታ ኢትዮጵያውያን ምሁራንን ያፈራች፣ ዛሬም ድረስ ከ10 በላይ ምሁራኖች የሚኖሩባት፣ በትምህርቱ ዘርፍ ከተለያዩ የኢትዮጵያ ዩኒቨርሲቲዎች ጋር ግንኙነት ያላት ከተማ ናት።
18: አዎ አዎ አለ ዩኒቨርሲቲው አለ ሜሞራንደም ኦፍ አንደርስታንዲንግ አለ ተፈራረሙበት የአዲስ አበባ ዩኒቨርሲቲ የጎንደር ዩኒቨርሲቲ እኔ ያለሁበት ፋካልቲ ራሱ ከትግራይና ከጎንደር ጋር ግንኙነት አለው። እኔ ራሱም አንድ ሁለት ፒኤችዲ ተማሪዎች ከአዲስ አበባ ዩኒቨርሲቲ ሁሉ መጥተዋል በዚህ ግንኙነት ጉዳይ ማለት ነው። እና የኔ ምገዛ አሁን በዛ ዙሪያ እንዛ ሀገር በተመለከተ ሌሎችን ነገሮች ባረግ አንደኛው በትምህርት ዙሪያ በተመለከተ ማለት ማሰልጠን ሳይንቲስቶችን ማገዝ ምርምር እንዲጠናከር ማድረግ ነው።
17: በጀርመን ላይፕሲሽ ከተማ ምክር ቤት አባል የሆኑት ፕሮፌሰር ጌቱ አብርሃም ቀደም ሲል የጀርመኑ የሶሻል ዲሞክራቲክ ፓርቲ አባል በመሆን ከዚያም የክርስቲያን ዲሞክራቲክ ህብረት አባል በመሆን በከተማዋ ምክር ቤት አገልግለዋል። በአሁኑ ወቅት ግን የየትኛውን ፓርቲ አባል አይደለሁም ያሉት ፕሮፌሰሩ ለከተማዋ ከንቲባነት በግል እንደሚወዳደሩ ተናግረዋል። ከዚህም ባሻገር በላይፕሲሽ ከተማና አካባቢዋ የሚኖሩ ኢትዮጵያውያን እንዲገናኙ ማህበርን በማቋቋም ብሎም በቤተክርስቲያን እንዲገናኙ ከፍተኛ ድጋፍ እያደረጉ ናቸው።
18: አዎ ማለት አሁን እኔ እዚህ ባለፈው የዛሬ ሁለት ዓመት ባለፈው ይመስለኛል ከአሁን በፊት ጀምሬ ነበር በዚህ ሀገር ስንኖር ለምንድን ማንገናኝ እርስ በራሳችን እያልኩ አስብ ነበር። እና ብዙ ጊዜ ሊያገናኝ የሚችለው ቤተክርስቲያን ነው። ማለት በአብዛኛው እንዲህ አይነት ቦታ እንገናኝ እንችላለን ብዬ 2011 ጀምሬ አንድ ቄስ ከኑረንበርግ አስመጥቼ እዚህ ብዙ ጊዜ ጋዜጣ ተጽፎበት ትልቁ ተጽፎ ሲቀድሱ 90% ፈረንጅ ነበር። ይዛን ያው አዲስ ስለሆነ ትልቅ ቤተክርስቲያን ነበር። ትንሽ አበሻ ነው የመጣው። ይዛን ያው እንግዲህ ምናምን ብዬ ይዛኔ ትንሽ እንደ ተስፋ ቆረጥኩ። ማለት ያው አንድ ጊዜም ቢሆን ያደረግኩት እንዲህ በምን መልኩ ማሰባሰብ እችላለሁ ማለት ያው እና ከሁለት ዓመት ተኩል በፊት ከጎንደር ትምህርት ቤት የመጡ እዚህ ሪሰርች የሚሰሩ አሉ ምርምር ላይ ከእነሱ ጋራ ስንነጋገር የቅዳሴ ቤተክርስቲያን ብናገኝ ጥሩ ነበር ምናምን ሲሉኛ እኔ ቤተክርስቲያን አገኛለሁ ቄስ ማምጣት ይችላል ግን አበሻን ማሰባሰብ የምትችሉ ከሆነ ይህን ቃል እገባለሁ አልኩ። ኦኬ ተነጋገርን። ከዛ አንድ ሶስት አራት ወር ፈጀብን እና ትልቅ አለ እዚህ የሚታይ ቤተክርስቲያን አለ ኒኮላይ ኪርሽ የሚባል ላይፕዚግ እዛ ቄሱ ጥሩ ሰው ነበር። እሱ ጋር ሂጅ ስጠይቀው አዎ ለአንድ ቀን ከሆነ ችግር የለም ግን በየጊዜው ለማድረግ አስቸጋሪ ሊሆን ይችላል። ማለት ቤተክርስቲያን ሁሌ ክፍት ነው፣ ማአት እንግዳ ነው የሚመጣበት፣ ታሪካዊም ቤተክርስቲያን ነው። ስለዚህ ብዙ ሰው ስለሚመጣ በየጊዜው ሊሆን አይችልም ምናምን አለኝ። ኦኬ አንድ ጊዜ ማድረግ እንችላለን አልኩኝ። ከዛ ማአት ህዝብ ነበር፣ እውነት ለመናገር ግን ከ250 በላይ ህዝብ ነበር። ምልሽ እዚች አካባቢ ማለት ከድሬስደን፣ ከላይፕሲግ፣ ከኬምኒትስ፣ ከሃለ፣ ከማግደቡርግ እዚህ ኢስት ጀርመን አካባቢ ያለ ሰዎች ብዙ ሰው መጣ። ማታ አበሻ ፈረንጆችን መጥተው ነበር ያው እንደ አዲስ ስለሆነ እና ራሱ ቄሱ በጣም ተደነቀ። ማለት እኔ እኮ አንዳንድ እዚህ ቅዳሴ ሳደርግ ይህን ያህል መጥተው ያውቅ ማለት እሱ በስ ንግግር አደረገ። እሱ ከፈተልን፣ ሜየሩም ነበረ እዛ። ስለዚህ በዛ ተጀመርን። ይኸው ሁለት ዓመት ሊሆን ነው። በየአራት ሳምንቱ ቅዳሴ ይደረጋል። እስከ 100 ሰው ምናምን ይመጣል። እኔ ያው የጠነከረ የክርስትና ሃይማኖት ኖሮኝ የግድ ቤተክርስቲያን ሳይሆን ዋናው በዚህ ዙሪያ ተገናኝተን አንድ መሆናችን መተጋገዝ መቻሉ በሚል አሁን ተጠናክሯል። ማህበር ለመመስረት እየተዘጋጀን ነው። የራሳችን ቤተክርስቲያን የሆነ ጊዜም ለመመስረት ማለት ቤቱን በራሳችን የምናገኝበት ጊዜ ይኖራል።
17: ፕሮፌሰር ትውልዶ የትመን በምትባል የገጠር ከተማ እንደሆነ ቀደም ብለው ጠቀስ አድርገውልኝ ነበር።
18: የተማርኩት ወደ ጎጃም የምትባል የትመን የምትባል ቦታ ነው። እዛ እኔ ስማር ያው እስከ አንደኛ እስከ ስድስተኛ ክፍል ነው፣ በደጀና በብቸና መካከል ማለት ነው። ትንሽ የገጠር ከተማ፣ እዛ ነው የተማርኩት። ከዛ ብቸና፣ ከዛ ደብረ ማርቆስ ጨረስኩ እና ወደ ኮሌጅ ደብረ ዘይት አዲስ አበባ አጠገብ ማለት ነው የነበርኩት። ከዛ ወደዚህ መጣሁ። እዛም አሁን የትመንን ማግዛችሁ የህፃናቶች የመጣሁበትን ትምህርት ቤት ማለት እዚህ ማህበር አዘጋጅቼ የትመን ትምህርት ቤት ማህበር የሚል ህዝቦች እዚህ ያለው ህዝብ እያገዘኝ እዛ ትምህርት ቤቱ ይታደሳል። ውሃም አውጥተናል፣ የጉድጓድ ውሃ በደንብ በፖምፕ የሚሰራ ብዙ በትምህርት ቤት ውስጥ ያሉ ነገሮችን ሰርተናል። የሚቀጥለው ትልቁ ፕሮጀክታችን አንድ ቤተ መጽሐፍትና የኮምፒውተር ትምህርት የሚሰጥበት ማዕከል እና የሶሻል ቦታዎችን ለማዘጋጀት እያሰብን ነው። እንግዲህ እሱን ጊዜ ነው የሚሞላው።
17: ፕሮፌሰር፣ እንግዲህ ከጎርጎሮሳውያኑ 1989 ዓ.ም ጀምሮ በጀርመኗ ላይፕሲግ ከተማ ይኖራሉ። ቤተሰብ መስርተዋል? ልጆች አሉት?
18: አዎ፣ ትምህርቴን ከጨረስኩ በኋላ እዚህ አንድ ፕሮፌሰር ፒኤችዲ ካልሰራ ምናምን ብሎ ተማሪ እያለሁ ነበር የሚጠይቀኝ። እነሱን ከሰራው በኋላ ሁለተኛ ፒኤችዲም እንድትሰራ እፈልጋለሁ ምናምን አለ። ያው እስከ 2007 ድረስ በሱ ሰውዬ ጋር ሳገለግል ሳስተምር እና በሱ ስር ብዙ ነገሮችን ማድረግ ይችያለሁ እና በዚህ ሰዓት ውስጥ ያው እንግዲህ አጋጣሚ ሆኖ የኔ ባለቤት ኬሚስት ነች፣ ላቦራቶሪ ሊደር ነች እዚህ ብለድ ትራንስፊውዥን እና ደም ቀዳበት ማለት ሬድ ክሮስ ሳይሆን በዩኒቨርሲቲው ስር ማለት ሜዲሲን ፋክልቲ ውስጥ እዛ ነው የምትሰራው። ሁለት ልጆች አሉን። ትልቋ 27 ዓመቷ ፋርማሲ ተምራ አሁን ፒኤችዲ እየሰራች ነው ፋርማኮሎጂ ውስጥ። ትንሿ አሁን 15 ዓመቷ 9ኛ ክፍል እንግዲህ የምታስበው ሜዲሲን ነው የምትለው እሷም። ያው በዚህ መልኩ ነው የምኖረው።
17: ፕሮፌሰር ጌቱ አብርሃም እንግዲህ አሁን በላይፕሲሽ ከተማ በሚካሄደው የከንቲባ ምርጫ ላይ አሸንፋለሁ ብለው በሙሉ ልቦና ተነስተዋል ማለት ነው። ኢትዮጵያውያንና ትውልድ ኢትዮጵያውያን ሊያደርጉት የሚችሉት ድጋፍ አለ ይላሉ ማለትም በዚህ ምርጫ ፉክክር ላይ?
18: አዎ፣ እግዜር ነው የሚሞላበት ይህንና ግን በውስጤ ያለውና ማለት እኔ ባለኝ ፕሮግራም መሰረት የሚያግዙ ብዙ ጀርመኖች አሉ። እና ለምን አገር ከሆነ እዚህ አሁን ሳይኮሎጂስት አለ፣ የዩኒቨርሲቲ ሬክተር አለ፣ ተማሪ አለ፣ ሎየር አለ፣ የተለያዩ ሰዎች አሉ እዚህ ቲም ውስጥ ሐኪሞች ማአት ሐኪሞች አሉ። አንተ እዚህ ሀገር ስትኖር የራስህን ኑሮ ትተህ የምትኖር ሰው ነው የሚሉ ልጆች አሉ። እነሱ እንደዛ ስለሆነ በአንተ ስም አሁን ቲሸርት ወይም የሆነ ጫማ ማዘጋጀታለን ምናምን እያሉ የሚነጋገሩ ሰዎች አሉ። እና ማለት እኔ አሁን ባሸንፍ ደስ ይለኛል፣ ባላሸንፍም ያው የሚያበሳጨኝ ነገር የለም። ሞክሬያለሁ። ይሄ የአንደኛው እና ምናልባትም የመጨረሻው ድሌ ሊሆን ይችላል። ማለት አንድ ህዝብን ለማገልገል እዚህ ያስተማረኝን ህዝብ፣ እዚህ የኖርኩበትን ህዝብ እኔ ራሴን ችዬ መኖር ሰው ነኝ፣ ፕሮፌሰር ነኝ። ግን ቢሆንም ቢያንስ ቢያንስ በውስጤ የተሻለ ነገር አደርጋለሁ ብዬ እስካሰብኩ ድረስ ማሸንፍም ይመስለኛል። ሌላውን እንግዲህ ህዝቡና እግዚአብሔር ነው የሚሞላበት እና ማለት መታገዝ በፈረንጆች ብቻ ሳይሆን የእኛም ሀገር ልጆች ኢትዮጵያውያኑም ቢያግዙኝ ደስተኛ ነኝ። ማለት በአይዲያልም ሆነ በምርጫም ሆነ በፊዚካልም ሆነ በፋይናንስም ሆነ በሁሉ ነገር ማለት አይዞ በታ ማለትም ጥሩ ነገር ነው እና በዚህ ዙሪያ የሚያግዙኝ ይመስለኛል። እና እኔም ብዙ እህቶችና ወንድሞች አፍርቻለሁ። እንግዲህ እዚህ ያለ ነው የምንተጋገዝም ይመስለኛል። ስለዚህ ደስተኛ ነኝ እንደዚህም በማግኘት።
17: አድማጮች፣ ፕሮፌሰር ጌቱ አብርሃም በምስራቃዊቷ ጀርመን በላይፕሲሽ ከተማ በሚደረገው የከንቲባ ምርጫና ውድድሩ ላይ አሸንፈው በድጋሚ በራዲዮ ጣቢያችን ይዘናቸው የምንቀርብ ይመስለናል። ፕሮፌሰር ጌቱ አብርሃም ለሰጡን ቃለ ምልልስ በማመስገን የዛሬውን ዝግጅቴን እዚህ ላይ አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።
5: የማጠቃለያ ዜና አሰማችኋለሁ። በደቡብ ኢትዮጵያ ህዝቦች ክልል ኮንሶ ዞን ታጣቂዎች ካለፈው ሳምንት ጀምሮ አደረሱት በተባለ ጥቃት ከየመኖሪያቸው የተፈናቀሉ ነዋሪዎች በአስቸጋሪ ሁኔታ ውስጥ እንደሚገኙ ገለጹ። ከ11600 የሚበልጡ ተፈናቃዮች እስካሁን ድረስ እርዳታ እንዳልደረሳቸው አስታውቀዋል። ስምረት የተባለው የፖለቲካ ፓርቲ ስራ አስፈጻሚ ኮሚቴ ትምህርት ሚኒስቴር ትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች ወደ ሌሎች ተቋማት እንዲመደቡ የወሰደውን እርምጃ በአዎንታዊ ሁኔታ ተቀበለው። ይሁንና የስምረት ምክር ቤት የተባለ ሌላ ቡድን በአወጣው መግለጫ የስራ አስፈጻሚ ኮሚቴውን አቋም ተቃውሞታል። የዛሬው ጠቅላላው ስርጭታችን ሊጠናቀቅ ጥቂት ደቂቃዎች ቀርተውናል። በቀሩን ጊዜ አጭር ሙዚቃ እናሰማችኋለን። መልካም ጊዜ በያላችሁበት።